0: ይህ ዲደብሊው ነው። ዲደብሊው ከመሃል አውሮፓ በየለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል።
1: ሰላም ጤና ይስጥልን ውድ አድማጮች፣ በእያላችሁበት እንደምን ዋላችሁ እንደምን አመሻችሁ። የዛሬው ስርጭታችን እነሆ ተጀመረ። የዓለም ዜና ነጋሽ መሐመድ ያሰማናል። በመስተንግዶ ደግሞ እኔ ዮሐንስ ገብረ እግዚአብሔር እስከ ፍጻሜው አብራችሁ ቆያለሁ። በዛሬው የዜና መጽሔታችን አራት ርዕሰ ጉዳዮች ይደመጣሉ። በማዕከላዊ ኢትዮጵያ ክልል ምስራቅ ሐረርጌ ዞን ታጣቂዎች ባደረሱት ጥቃት 3 የጸጥታ አባላት መገደላቸውን፣ የትግራይ ጊዜያዊ መስተዳደር ያረቀቀው አስገዳጅ ወታደራዊ ምልመላን የሚመለከት ረቂቅ አዋጅ እንዲሰረዝ ሂዩማን ራይትስ ዎች መጠየቁን፣ ከተመራጭ መንግስት ምን ይጠበቃል በሚል ደግሞ መራጮች የሰጡት አስተያየት፣ እንዲሁም የ12ኛ ክፍል መልቀቂያ ፈተናን የሚመለከቱ ናቸው። በዚሁ ቅጥም ተከተል ይደመጣሉ። ሳምንታዊ ከኢኮኖሚው ዓለም በኢትዮጵያ ዕዳ ጫና ላይ ያተኩራል። ሳይንስና ቴክኖሎጂ ደግሞ ከስልክ አድራሻችን በቀላሉ ለማግኘት አድራሻዎችን በቀላሉ ለማግኘት የሚያስችለው ዲጂታል መድረክ በሚል ርዕስ ተሰናድቷል። የማድመጫ መስመሮቻችን ላስታውሳችሁ፣ በሳተላይት በኢትዮሳት ወይም ኤንኤስኤስ 12 በ10985 ሜጋሄርስ ሆሪዞንታል DW08 ላይ ይገኛል። የቀጥታ ስርጭታችንን በፌስቡክ፣ ዩቲዩብ እና በቴሌግራም አማርጣችሁ መከታተል ትችላላችሁ። ቀዳሚው የዓለም ዜና ነው። ለነጋሽ መሐመድ መስመሩን እለቃለሁ።
0: የዲደብሊው ዜና
2: በመጀመሪያም ርዕሶቹን እነሆ። ራሱን የሊቢያ የመረጋጋት መንግስት ብሎ የሚጠራው የምስራቅ ሊቢያ ስብስብ የኢትዮጵያ፣ የሶማሊያ፣ የኤርትራና የሱዳን ዜጎች ሊቢያ ግዛት እንዳይገቡ አገደ። የጦር አበጋዝ ኸሊፋ ሐፍጣር የሚዘውሩት ስብስብ ትናንት ባወጣው መግለጫው እንዳስታወቀው የአራቱ ሀገራት ዜጎች በየብስ በአየርም ሆነ በባህር የሊቢያን ግዛት መርገጥ አይፈቀድላቸውም። አውሮፓን የገለበው የሙቀት ማዕበል የሰዎች ሕይወት እያጠፋ የትምህርት ሂደት ሥራና እንቅስቃሴንም እያስተጓጎለ ነው። አለቀት የናረው ሙቀት ያንገበገባቸው አንዳንድ ሰዎች ዘለው ወንዝ፣ ኩሬና ገንዳ ውስጥ እየገቡ ሞተዋል። መንግሥታት ትምህርት ቤቶችን ሲዘጉ የሥራ ጊዜና ስፍራን ለመቀየር ተገደዋል። የዓለም የአቶሚክ ተቆጣጣሪ ድርጅት IAEA የኢራንን የኒኩሌር ተቋማትና ንጥረ ነገር በቅርቡ እንደሚፈትሽ አስታወቀ። ኢራን ግን የኒኩሌር ጉዳይ የሚነሳው ከዩናይትድ ስቴትስ ጋር ያደረገችው ስምምነት ገቢራዊነት ሲረጋገጥ ብቻ ነው ባይ ነች። እስራኤል ደቡባዊ ሊባኖስን ለቃ እንደማትወጣ በድጋሚ አስታውቃለች። ዜናው በዝርዝርም። የምስራቃዊ ሊቢያን የሚቆጣጠረው ስብስብ የኢትዮጵያና የሌሎች የሶስት ሀገራት ዜጎች ሊቢያ እንዳይገቡ አገደ። ሊቢያ ወደ አውሮፓ መግባት ለሚመኙ የአፍሪካ ስደተኞች ዋና መተላለፊያ ሀገር ናት። ለደላሎች በሺ የሚቆጠር ዶላር እየከፈሉ በቅጡ ባልተሰሩ ጀልባዎች ከሊቢያ ጠረፎች ተነስተው የሜዲትራኒያን ባህር ለማቋረጥ ሲሞክሩ በርካታ ስደተኞች አልቃሉ። ራሱን የሊቢያ ብሔራዊ መረጋጋት መንግሥት ብሎ የሚጠራው ስብስብ የአራቱ ሀገራት ዜጎች ወደ ሊቢያ እንዳይገቡ ያገደውም የስደተኞችን ጉዞ ለመገደብ እንደሆነ ብዙዎች አምናሉ። የተባበሩት መንግስታት ድርጅት እውቅና የሰጠውን የትሪፖሊ መንግስትን የሚጻረረው የሊቢያ የመረጋጋት መንግስት ትናንት ባወጣው መግለጫ የኢትዮጵያ፣ የኤርትራ፣ የሶማሊያና የሱዳን ዜጎች በአየር በየብስም ሆነ በባህር ሊቢያ ግዛት እንዳይገቡ ታግደዋል። የብሔራዊ መረጋጋት መንግሥትን የሚዘውሩት የጦር አበጋዝ ኸሊፋ ሐፍጣርና ልጃቸው በተለይ የእስያ ስደተኞችን በማሸጋገር ወንጀል በተደጋጋሚ ይወቀሳሉ። በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞንን ከኦሮሚያ ክልል ደቡብ ምዕራብ ሸዋ ዞን ጋር በሚያዋስነው ቀሬ በተባለ ስፍራ የጸጥታ አስከባሪዎች መንገደኞችን አግተው ከነበሩ ታጣቂዎች ጋር ባደረጉት የተኩስ ልውውጥ ቢያንስ 3 የጸጥታ አስከባሪዎች መገደላቸውን ነዋሪዎችና ፖሊስ አስታወቀ። ነዋሪዎችና የፖሊስ አዛዥ እንደሚሉት ግጭቱ የተነሳው ታጣቂዎቹ መንገደኞችን አግተው ለመውሰድ፣ ጸጥታ አስከባሪዎቹ በአንጻሩ ላለማስወሰድ በገጠሙት የተኩስ ልውውጥ ነው። ፖሊስ የኦነግ ሸኔ አባላት ያላቸው ታጣቂዎች ባለፈው እሁድ ከአዲስ አበባና ከቡታጅራ የተነሱ የህዝብ ማመላለሻ ተሽከርካሪዎችን አስቆመው መንገደኞችን አግተው ለመውሰድ ሞክረው ነበር። አንድ የሶዶ ወረዳ ኗሪ እንዳሉት የወረዳው ፖሊስ አባላትና ሚሊሻዎች ከአጋቾቹ ጋር የተኩስ ልውውጥ አድርገዋል። ሌላኛው ኗሪ በበኩላቸው ታጣቂዎቹ ካገቷቸው መንገደኞች አብዛኞቹን ለቀው ዘጠኙን ግን ይዘው መሄዳቸውን ተናግረዋል። የምስራቅ ጉራጌ ዞን ፖሊስ መምሪያ ዋና አዛዥ ኢንስፔክተር ሙሰማ ጀማል ግን ከፍተኛ ዋጋ ተከፍሎበት ባሉት የተኩስ ልውውጥ ታጋቾቹ በሙሉ መለቀቃቸውን አስታውቀዋል። 3 የጸጥታ አስከባሪዎች ባልደረቦች መገደላቸውን ማረጋግጠዋል።
3: ታጋቾቹን አግተው ይሄዱ ይያለ ነው የኛ ፖሊስ ያደረጃን ባብተና ክልሉ አርባብተና ልዩ ኃይል እንደ ሚሊሻ አግተው ሰሰዱ። ከፍተኛ ዋጋ ተከፍሎ ነው ታጋቾቹ መለቀቅ ያለው ማለት ነው። በመጀመሪያ ዙር 20 ከዛ በኋላ ወደ 28 አካባቢ በድምሩ 44 ወንድ 4 ሴት 48 ታጋቾች ማስለቀቅ ተችሏል ማለት ነው። ለሙሉ በሙሉ አስለቀናል ማለት ነው። በዚህ የሙስሊም ትግል አንድ ከፍተኛ የፖሊስ መኮንን እንዲሁም ደግሞ አንድ ሚሊሻ አንድ የአድማ ብተና ልዩ ኃይል በድምሩ 3 የጸጥታ ኃይል መስዋዕት ከፍለዋል በዚህ ጉዳይ።
2: የሐዋሳው ወኪላችን ሸዋንግዛው ወጋየሁ እንደዘገበው ባለፈው መጋቢት አንድም የማዕከላዊ ኢትዮጵያ ክልል ፖሊስ ኮማንደርና በሲቪል ነዋሪዎች ላይ ተመሳሳይ ጥቃት ደርሶ ነበር። የኬንያ መንግስት ናይሮቢ የሚገኘውን የጆሞ ኬንያታ ዓለም አቀፍ አውሮፕላን ማረፊያ ለማስፋፋት ከቻይና የመንገድና ድልድይ ግንባታ ኩባንያ ጋር የ1.2 ቢሊዮን ዶላር ስምምነት ተፈራረመ። ኬንያ የአውሮፕላን ማረፊያም የባቡር መስመርና መንገዶችን በማሻሻል እንደ ኢትዮጵያና ሩዋንዳ ተጓዦችንና የሀገር ጎብኚዎችን ቁጥር ለማሳደግ እየጣረች ነው። የጆሞ ኬንያታን ዓለም አቀፍ አውሮፕላን ማረፊያ ለማስፋፋት የኬንያ መንግስት ከዚህ ቀደም አዳኒ ግሩፕ ከተባለ የህንድ ኩባንያ ጋር አድርጎት የነበረውን ውል ሐቻምና ሰርዞት ነበር። የኬንያ የትራንስፖርት ሚኒስትር ዴቪስ ቺርችር አሁን እንዳሉት ግን የጆሞ ኬንያታ አውሮፕላን ማረፊያ የማስፋፋ ግንባታ ሲጠናቀቅ በአመት 22 ሚሊዮን መንገደኞች ያስተናግዳል። አውሮፕላን ማረፊያው አሁን የሚያስተናግደው በአመት 7.5 ሚሊዮን መንገደኞችን ነው። የአውሮፓ ሀገራትን የመታው የሙቀት ማዕበል ህይወት እያጠፋ ስራና እንቅስቃሴንም እያስተጓጎለ ነው። በደርዘን የሚቆጠሩ ሰዎች ሙቀቱን ሽሽት ተንደርድረው ወንዝና ኩሬ ውስጥ እየገቡ ሞተዋል። ደቡብ ፈረንሳይ ውስጥ 2 የሁለትና የአራት ዓመት ህፃናት መኪና ውስጥ እያሉ በመኪናው ግለት ምክንያት ሞተው ተገኝተዋል። ፈረንሳይ፣ ብሪታንያና ኢጣሊያ በሙቀቱ ማየል ምክንያት የኃይል ማመንጫ ጄኔሬተሮች መበላሸታቸው ዛሬ ተዘግቧል። አብዛኞቹ ሀገራት ትምህርት ቤቶችን በከፊል ወይም ሙሉ በሙሉ ሲዘጉ የሥራ ሰዓትና የመስሪያ ቦታዎችን ለመቀነስ ለማቋረጥና ለመቀየር ተገደዋል። ባለሙያዎች እንዳሉት ጀርመንን ጨምሮ በብዙዎቹ ሀገራት የሙቀቱ መጠን እስከ 40 ዲግሪ ሴልሲየስ ይደርሳል። ነገ ሐሙስና ከነጎዲያ አርብ ደግሞ የከፋ ይሆናል ነው የሚባለው። የዘንድሮው የአውሮፓ ሙቀት እንደ ግሪጎሪያኑ አቆጣጠር ነሐሴ 2003 ከደረሰው ከፍተኛ ሙቀት ወዲህ በጣም የከፋ ነው ተብሏል። በ2003 አውሮፓን በገለበው ሙቀት 80 ሺህ ያክል ሰዎች ሞተው ነበር። ይህ ዶቼ ቬለ ነው። ኢራን የኒኩሌር መርሃ ግብሯን እና ተቋማቷን ለሌሎች ወገኖች የምታሳይና የምታስፈትሸው ከዩናይትድ ስቴትስ ጋር የጀመረችው ድርድር የመጨረሻው ደረጃ ላይ ሲደርስ ብቻ እንደሆነ አስታወቀች። የዓለም የአቶሚክ ተቆጣጣሪ ድርጅት ወይም በእንግሊዝኛ ምህጻሩ IAEA የበላይ ኃላፊ ራፋኤል ግሮሲ መስሪያ ቤታቸው የኢራንን የኒኩሌር ተቋማት በቅርቡ እንደሚጎበኝ ዛሬ ማርፈጃው ላይ አስታውቀው ነበረ። ግሮሲ እንደሚሉት የኒኩሌር ተቋማቱን መፈተሽና የኒኩሌር ንጥረ ነገሩ ያለበትን ደረጃ ማወቅ የኢራንና የዩናይትድ ስቴትስ ስምምነት አካል ነው። በዚህም ምክንያት መስሪያ ቤታቸው ፍተሻውን ለመቀጠል ከእንግዲህ የሚያስፈልገው የፍተሻውን ቴክኒካዊ ጉዳይና ጊዜውን ከኢራን መንግስት ጋር መቁረጥ ብቻ ነው።
4: So we will be working on the modalities.
5: እና በፍተሻው በዝርዝር አፈጻጸም ቀናት ሂደቶችና ስፍራዎችን በሚመለከት በጣም በቅርቡ እንስማማለን። ከዚህ ቁጥጥሩ በርግጥ ይጀመራል። እርግጥ ነው ይህ የሚደረገው ከኢራን መንግስት ጋር በመተባበርና በመግባባት ነው። ይህን ማድረግ እንደማይሳነን አልተጠራጠረም።
2: የኢራን ምክትል የውጭ ጉዳይ ሚኒስትር ኻዚም ጋሪባ ባዲ ዛሬ ማርፈጃው ላይ እንዳሉት ግን የኒኩለር ጉዳይ የሚነሳው በድርድሩ የመጨረሻ ምዕራፍ ወቅት ነው። በምክትል ሚኒስትሩ መግለጫ መሰረት በኢራን ላይ የተጣለውን ማዕቀብ ማንሳትን ጨምሮ ዩናይትድ ስቴትስ ሁነኛ እርምጃ መውሰዷ ሲረጋገጥ የኒኩለር ጉዳይ ለድርድር ይቀርባል። የእስራኤል ጦር ደቡባዊ ሊባኖስን መደብደቡን ዛሬም እንደቀጠለ ነው። የሊባኖስ መንግስት መገናኛ ዘዴ ዛሬ እንደዘገበው የእስራኤል ጦር ያዘመተው ሰው አልባ አውሮፕላን ካፋር ሩማን በተባለችው ከተማ አጠገብ በመኪና ይጓዙ የነበሩ ሁለት ሰዎችን ገሏል። የእስራኤል ጦር ትናንትም እዚያው ደቡባዊ ሊባኖስ ውስጥ ሌሎች ሁለት የሊባኖስ ዜጎችን ገሏል። የእስራኤል ባለስልጣናት አሸባሪ የሚሏቸውን ሰዎች መግደላቸውን እንደሚቀጥሉ አሁንም እየዛቱ ነው። የእስራኤል መከላከያ ሚኒስትር እስራኤል ካትስ በበኩላቸው እስራኤል በኃይል ከያዘችው ከደቡባዊ ሊባኖስ ግዛት ለቃ እንደማትወጣ በድጋሚ አስታውቀዋል። ካትስ የእስራኤል ጦር የሊባኖስን ግዛት እንደማይለቅ ያስታወቁት የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ መንግስታቸው ከኢራን ጋር ያደረገውን ስምምነት ለአረብ መንግስታት ለማስረዳት መካከለኛው ምስራቅን በሚጎበኙበት ወቅት መሆኑ ነው። የእስራኤል እርምጃና አቋም ዩናይትድ ስቴትስና ኢራን የተፈራረሙትን የመግባቢያ ስምምነት ሊያፈርሰው ይችላል የሚል ስጋት አሳድሯል። በመጨረሻም ካናዳ፣ ዩናይትድ ስቴትስ እና ሜክሲኮ ውስጥ በተያዘው የዓለም የእግር ኳስ ዋንጫ ግጥሚያ ዛሬ በኢትዮጵያ ሰዓት አቆጣጠር ከምሽቱ 4 ሰዓት ላይ ከቡድን ለስዊዘርላንድ ከካናዳ ቦስኒያ ሄርዞጎቪና ከቀጠር ቡድናት ጋር ይጋጠማሉ። ከዚህ ቀደም ስዊዘርላንድ ቦስኒያ ሄርዞጎቪናን 4-1 ካናዳም ቀጠርን 6-0 አሸንፈው ነበረ። ቀጠርና ስዊዘርላንድ 1-1፣ ካናዳና ቦስኒያ ሄርሶጎቪና 1-1 ነበር የተለያዩት። ከምድቡ ካናዳ በአራት ነጥብና በስድስት የጎል ክፍያ የመጀመሪያውን ደረጃ ስትይዝ፣ ስዊዘርላንድ በአራት ነጥብና በሶስት የጎል ክፍያ የሁለተኝነቱን ደረጃ ይዛለች። ቦስኒያ ሄርሶጎቪና ሶስተኛም ቀጠር አራተኛ ናቸው። ይህ ዶች ቬለ ነው። ዜናውን ለማብቃት ርዕሶቹን በድጋሜ ላስታውሳችሁ። ራሱን የሊቢያ የመረጋጋት መንግሥት ብሎ የሚጠራው የምስራቅ ሊቢያ ስብስብ የኢትዮጵያ፣ የሶማሊያ፣ የኤርትራና የሱዳን ዜጎች ሊቢያ ግዛት እንዳይገቡ አገደ። የጦር አበጋዝ ኸሊፋ ሐፍጣር የሚዘውሩት ስብስብ ትናንት ባወጣው መግለጫ እንዳለው የአራቱ ሀገራት ዜጎች በየብስ በአየርም ሆነ በባህር የሊቢያን ግዛት መርገጥ አይፈቀድላቸውም። አውሮፓን የገለበው የሙቀት ማዕበል የሰዎች ሕይወት እያጠፋ የትምህርት ሂደት ሥራና እንቅስቃሴንም እያስተጓጎለ ነው። አለቅጥ የናረው ሙቀት ያንገበገባቸው አንዳንድ ሰዎች ዘለው ወንዝ፣ ኩሬና ገንዳ ውስጥ እየገቡ ሞተዋል። መንግሥታት ትምህርት ቤቶችን በከፊል ወይም ሙሉ በሙሉ ሲዘጉ የሥራ ጊዜና ስፍራን ለመቀየር ተገደዋልም። የዓለም የአቶሚክ ተቆጣጣሪ ድርጅት IAEA በምህጻሩ የኢራንን የኒኩሌር ተቋማትና ንጥረ ነገር በቅርቡ እንደሚፈትሽ አስታወቀ። ኢራን ግን የኒኩሌር ጉዳይ የሚነሳው ከዩናይትድ ስቴትስ ጋር ያደረገችው ስምምነት ገቢራዊነት ሲረጋገጥ ብቻ ነው ትላለች። እስራኤል ደቡባዊ ሊባኖስን ለቃ እንደማትወጣ ዛሬ በድጋሚ አስታውቃለች። የዜናው መልእክት እስካሁኑ ነበር።
1: ለዓለም ዜናው ነጋሽ መሐመድን አመሰግናለሁ። አሁን በቀጥታ ወደ ዜና መጽሔታችን እናልፋለን።
0: የዜና መጽሔት
1: ቀደም ሲል ከዜና ወጃው እንዳዳመጣችሁት በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን ታጣቂዎች ባደረሱት ጥቃት 3 የጸጥታ አባላት መገደላቸውን ታውቋል። ጥቃቱ የደረሰው ታጣቂዎቹ መንገደኞችን አግተው ለመውሰድ ያደረጉትን ሙከራ ተከትሎ በተካሄደ የተኩስ ልውውጥ ነው። ሽዋንግ ዛወጋየው ዝርዝር ዘገባ አለው።
6: ታጣቂዎቹ ጥቃቱንና እገታውን ባለፈው እሁድ የፈጸሙት ቀሬ በተባለ በማዕከላዊ ኢትዮጵያና ኦሮሚያ ክልል አዋሳኝ ስፍራ ላይ ነው። ታጣቂዎቹ ከአዲስ አበባና ከቡታጅራ የተነሱ የህዝብ ማመላለሻ ተሽከርካሪዎችን ማስቆማቸውን የተናገሩት አንድ በምስራቅ ጉራጌ ዞን የሶዶ ወረዳ ነዋሪ ከዚያ በኋላ ሆነ ያሉትን ለዶቼቬሌ ተናግረዋል።
7: ወደ 5 መኪና አስቆመ ህዝቡን ካወረዱና አገቱ በኋላ ተኩስ ይከፈታል። ተኩስ ሲከፈት እዚህ አካባቢ ላይ የነበሩ ሚሊሻዎች ፖሊሶችና እነዚህ አድማ በተናዎች ዶክተርን አካባቢ እነዛ ሰዎች ለማስጣል ሲሉ እነዛ ሰዎች ዶክስ ይከፍታሉ። በእነዛዎቹ ቀድሞው በእነዛ ሰዎች ላይ ዶክስ ከፈቱባቸው እና አንድ ፖሊስ አንድ ሚሊሻ ሞተዋል፣ ያኔዎች ተሰውተዋል።
6: ሌላኛው የዚህ ወረዳ ነዋሪ በበኩላቸው በህዝብ ማመላለሻ አውቶቡሶች ውስጥ የነበሩ መንገደኞችን ካገቱ በኋላም ሌሎችን በመልቀቅ ዘጠኙን ግን ይዘው መሄዳቸውን እንዳረጋገጡ ገልጸዋል።
8: የሁለቱ መኪና ህዝብ አገተው ወሰዱ። ያቺን የሚሻገሩባት ኤሪያ አለች፣ ያቺን ቦታ ላይ ለመሻገር ህዝቡን ይዘው ሄዱ። የሚደርሱበት ቦታ ላይ ከደረሱ በኋላ የሆነች አካባቢ ቦታ አለ፣ እዛ ጋር ከደረሱ በኋላ አብዛኞቻቸውን ለቀዋቸዋል። ነገር ግን ያለቀቋቸው ወይ ብር የፈለጉባቸው ሊሆን ይችላል፣ ወይም የመንግስት አካል ናቸው ብሎ የጠረጠሯቸው ሊሆን ይችላል። 4 ሴቶችና 5 ወንዶች በጥቅሉ 9 ተመለሱ። እስካሁን
6: ዶቼ ቬለ ተፈጽሟል የተባለውን ጥቃትና እገታ አስመልክቶ ያነጋገራቸው የምስራቅ ጉራጌ ዞን ፖሊስ መምሪያ ዋና አዛዥ ኢንስፔክተር ሙሰማ ጀማል ድርጊቱ መፈጸሙን አረጋግጠዋል። ያም ሆኖ በጸጥታ ባሉ መስዋዕትነት ለማስለቀቅ መቻሉን ነው ዋና አዛዡ ለዶቼ ቬለ የተናገሩት።
3: የሸኔ ይታወቃል እንግዲህ የሀገር ጠላት ነው፣ የኢትዮጵያ ጠላት ነው። ለሁለት ሰዓት ያህል ነው ከፍተኛ ፋይት የነበረው። ታጋቾችን ለማስለቀቅ ነው ማለት ታጋቾቹን አግተው እየሄዱ እያለ ነው የኛ ፖሊሲ ያለ የኛ አድማብተና ክልሉ አድማብተና ልዩ ኃይል እንዲሁም ሚሊሻ አግተው ሲወስዱ ከፍተኛ ዋጋ ተከፍሎ ነው ታጋቾቹን ማስለቀቅ ያለው ማለት ነው። በመጀመሪያ ዙር 20 ከዛ በኋላ ወደ 28 አካባቢ በድምሩ 44 ወንድ፣ 4 ሴት 48 ታጋቾች ማስለቀቅ ተችሏል ማለት ነው። አሁን የቀረ ጠናት ላይ የቀረ ታጋች የለም፣ ሙሉ በሙሉ አስለቅቀናል ማለት ነው። በዚህ የሞስሽረት ትግል አንድ ከፍተኛ የፖሊስ መኮንን እንዲሁም ደግሞ አንድ ሚሊሻ፣ አንድ የአድማ ብተና ልዩ ኃይል በድምሩ 3 የጸጥታ ኃይል መስዋዕት ከፍለዋል። በዚህ ጉዳይ የቆሰለም አንድ የቆሰለ የክልሉ አድማ ብተና አንድ አለ። ይሄ ለሀገር ተብሎ ለህዝብ ተብሎ ለህገ መንግስት ተብሎ ለሀገር ባንዲራ ተከብ ተብሎ የተከፈለ ዋጋ እንደሆነ መያዝ ይኖርበታል።
6: መንግስት ሸኔ በማለት የሚጠራው የኦሮሞ ነጻነት ሰራዊት ግን እስካሁን በጥቃቱ ዙሪያ የሰጠው ማረጋገጫም ሆነ ማስተባበያ የለም። ያም ሆኖ በአካባቢው ተመሳሳይ ስጋት መኖሩን የሚናገሩት ነዋሪዎች መንግስት ለጉዳዩ ትኩረት ሊሰጥ እንደሚገባም ጠቁመዋል።
8: እንግዲህ ያው ነዋሪ የሚፈልገው ነገር ዛሬ ብቻ አይደለም፣ ድሮም ይላል። በየስብሰባ መድረክ ያወራል፣ እናወራለን። በመንግስት ባለው መዋቅሮች የሚጠየቁ ነገሮች የሚቀርቡ ነገሮች አሉ። ኦልሬዲ ኤሪያዎች እኮ ይታወቃሉ። በየጊዜ እንደዚህ አታክ የሚደረግበት ቦታ ላይ ስለሚታወቅ በዘላቂነት የጸጥታ ኃይል መከላከያ የሚሆን አድማ በታኝ የሚባለውንም በደንብ እዛ አካባቢ እስካላሳፈረ ድረስ መንግስት መቼም ሰላም ይመጣል፣ እኛም በሰላም እንንቀሳቀሳለን የሚል እምነት የለንም።
7: ይህንን የቀጣይ ዘለቄታ መፍትሄ ይምጣ ብሎ ከታመነበት መንግስት አሳሳቢነቱን ተረድቶ ከሁለቱ ክልሎች ጋር ተነጋግሮ የታጠቀ አካል እዛ አካባቢ እንዲሰፍር ማድረግ ነው የዘለቄታ መፍትሄው ቢሆን። ቀጥሎ ሁለቱን ማህበረሰቡ የጋራ አድርጎ ማወያየትና አቅጣጫ ማስቀመጥ ይሄ መፍትሄ ይመጣል ብለን እናምናለን።
6: በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን እናም በኦሮሚያ ክልል አዋሳኝ አካባቢዎች ታጣቂዎች በመንገደኞች ላይ ጥቃት ሲያደርሱ የአሁኑ የመጀመሪያው አይደለም። ባለፈው መጋቢት ወር የማዕከላዊ ኢትዮጵያ ክልል ፖሊስ ኮማንደርን ጨምሮም በሲቪል ነዋሪዎች ላይ ጥቃት መፈጸሙ ይታወቃል። ለዶቼ ቬለ ሸዋንግዛ ወጋየው ከአዋሳም።
1: ህዝባዊ ወያነ ሓርነት ትግራይ ህወሓት የግዳጅ ምልመላና ጦርነት አዋጁን እንዲሰርዝ ተጠየቀ ይላል ቀጣዩ ዘገባችን። ዓለም አቀፉ የሰብአዊ መብት ተከራካሪ ድርጅት ሂማን ራይትስ ዎች የህወሓት ባለሥልጣናት በቅርቡ ያረቀቁትን አስገዳጅ ወታደራዊ አገልግሎት ረቂቅ አዋጅ እንዲያነሱና ረቂቅ አዋጁን በሚቃወሙት ላይ እየወሰዱ ያሉትን እርምጃ እንዲያቆሙ ትላንት ባወጣው መግለጫ አሳስቧል። በሂማን ራይትስ ዎች የአፍሪካ ምክትል ዳይሬክተር የሆኑት ላቲላ ባደርን የህወሓት ቡድን ያረቀቀው ህግ በተለይም የተዘረዘሩ የቅጣት አይነቶች በኤርትራ ካለውና ለበርካታ ዓመታት ከቆየው የብሔራዊ ውትድርና አገልግሎት ደንብና አዋጅ ጋር ተመሳሳይነት ያለው መሆኑን ተናግሯል። የብራስልስ ወኪላችን ገበያው ንጉሴ ዝርዝሩን ያቀርብልናል።
9: ህዝባዊ ወያኔ ሓርነት ትግራይ ህወሓት በፕሪቶሪያ ስምምነት መሰረት የተቋቋመውን ጊዜያዊ አስተዳደር ካስወገደ በኋላ ከሁለት ሳምንታት በፊት ማንኛውንም ሰው በተለይም ወጣት ወደ ወታደራዊ ስልጠና እንዲገባ የሚያስገድድ አዋጅ ያወጀ መሆኑን የገለጸው የሁማን ራይትስ ዋች ሪፖርት ህጉ በኤርትራ እየተሰራበት ካለው አስገዳጅ ወታደራዊ አገልግሎት ህግ ጋር ተመሳሳይነት ያለው መሆኑን ጠቅሷል። የትግራይ ህዝብ ካለፈው ጦርነት ድቀትና ውድመት ሳያገግም ለዳግም ጦርነት የሚያዘጋጅ በሚመስል የአስገዳጅ ወታደራዊ አገልግሎት ህግ መጠርነፉ የሚያሳዝን መሆኑን የገለጹትን በሁማን ራይትስ ዋች የአፍሪካ ምክትል ዳይሬክተር የሆኑትን ወይዘሪት ላቲታ ባደርን ስለ ህጉ ይዘትና ምን ያህል አሳሳቢ እንደሆነም DW ማብራራ ጠይቆ ነበር።
10: Much of the law is problematic. It is expansive in its scope, in that it applies to any person within Tigray or outside of Tigray.
9: ህጉ ብዙ ችግሮች ያሉበትና ለተለያዩ ትርጉሞችም የተጋለጠ ነው። በትግራይ በሚኖሩ ብቻ ሳይሆን ከትግራይ ውጪ ባሉ የትግራይ ተወላጆች ላይም ተግባራዊ እንደሆነ ይጠይቃል። ለወታደራዊ አገልግሎት ፈቃደኛ ባልሆኑ ወይንም በተቃወሙ ወይንም ከገዳጅ በጠፉ ምልምሎችና ወታደሮች ላይ እስከ ሞት ሊደርስ የሚችል ቅጣት እንዲኖር የሚደነግግ መሆኑንም አስታውቀዋል።
10: Even the death penalty on a range of offenses.
9: አስተዳደራዊና የወንጀል ቅጣቱ የሚፈጸመው ወታደራዊ ጉዳዩ በቀጥታ ይመለከታቸዋል በሚባሉት ብቻ ሳይሆን በወላጆችና ተፈላጊዎችን ሸሽገዋል በሚባሉ ወገኖች ላይ እንደሆነና ይህን አስራር በሚቃወሙና ድምጻቸውን በሚያሰሙ የመብት ተከራካሪ ድርጅቶችና ሚዲያዎችም ያዋጁ ሰለባ በመሆን ለቅጣት እየተዳረጉ መሆኑን ወይዘሪት ላቲታ አክለው አስረድተዋል። የፕሪቶሪያውን ስምምነት በማፍረስ ስልጣን የተቆጣጠረ ነው በሚባለው የህዝባዊ ወያኔ ሐርነት ትግራይ ወይንም ህዋት ቡድን የወጣው ህግ የጦር አዋጅ ይመስላል የሚባል ሲሆን ያዋጁ ይዘትና በተለይም የተዘረዘሩት የቅጣት አይነቶች በኤርትራ ካለውና ለበርካታ አመታት ከቆየው የብሔራዊ ወታደራዊ አገልግሎት ደንብና አዋጅ ጋር ተመሳሳይነት ያለው መሆኑን ወይዘሪት ላቲታ አልሸሸጉም። የኤርትራው ብሔራዊ አገልግሎት የጊዜ ገደብ የሌለው ከመሆኑ ውጪ በሰልጣኞቹ ወይንም ፕሮግራሙን በሚቃወሙ ወይንም ሊቃወሙ ባሰቡ ላይ ያካል ቅጣት የግዳጅ ስራና ሌሎችም ቅጣቶች የሚፈጸሙ ስለመሆናቸው ድርጅታቸው ለአመታት ሪፖርት ሲያቀርብ የቆየ መሆኑን ያስታወሱት ወይዘሪት ላቲታ የህዝባዊ ወያኔ ሐርነት ትግራይ አዲስ የጦርነት አዋጅም ከዚሁ ከኤርትራው የወታደር ምልመላና ስልጠና አዋጅ ጋር ብዙ ተመሳሳይነት ያለው መሆኑን አስተውቀዋል።
10: You know the TPLF's proclamation similarly outlines punishment.
9: የህወሓት ወታደራዊ አዋጅም ለብሔራዊ አገልግሎቱ ወይም ወታደራዊ ስልጠናው ፈቃደኛ ባልሆኑ ወይም በሚቃወሙ ወገኖች ላይ ተመሳሳይ ቅጣቶችን ዘርዝሯል። ይህም በበኩሉ ተመልማዮችን በመሸሸግ ወይም እንዲያመልጡ በተባበሩ ላይ ከባድ ቅጣቶችን አስቀምጧል በማለት በዚህ ህግም በርካቶች ለእስር ተዳረጉ መሆኑን ድርጅታቸው እንደሚያውቅ ገልጸዋል። ወይዘሪት ላቲታ የድርጅታቸውን ሪፖርት መልእክትና ጥሪም
10: The African Union and other backers of the Pretoria Agreement need to start right now by urging the TPLF to immediately end forced conscription and withdraw the law.
9: ዋናው ነገር የአፍሪካ ህብረትና ሌሎች የፕሪቶሪያ ስምምነት ደጋፊ ኃይሎች ሁሉ ህዝባዊ ወያኔ ሐርነት ትግራይ ይህንን የግዳጅ መልበላና የጦርነት ዝግጅት አሁኑን እንዲያቆም ግፊት ማድረግ መጀመር አለባቸው በማለት የትግራይ ህዝብም ሆነ የኢትዮጵያ ህዝብ ለዳግም ጦርነት ይዳረጉ እንደማይገባቸውና ሁለቱም ወገኖች ማለት ህወሓትና የፌደራል መንግስቱ የፕሪቶሪያውን የሰላም ስምምነት ሊያከብሩና ሊተገብሩ እንደሚገባ በማሳሰብ መንግስታትና ሌሎች ሰላም ወዳድ ኃይሎችም የበኩላቸውን ጫና እንዲያደርጉ ጥሪ ያስተላልፈዋል። ገበያ ንጉሴ ለዲደብሊው ብራስልስ።
1: በድሬዳዋ ሐረርና ጭክጭካ የሚኖሩ አስተያየት ሰጪዎች ተመራጩ መንግስት የሀገሪቱ ሰላም እንዲያረጋግጥ ጠየቁ። ነዋሪዎቹ መንግስት በኑሮ መሻሻል ላይ እንዲያተኩርም ጠይቋል። ከጭክጭካ አስተያየት የሰጡ አንድ ነዋሪ ህዝቡ ምንም ይሁን ምን አምስት አመቱን እድል እንስጥ ብሎ ድምፁን ሰጥቷል ብሏል። በተለይ ደግሞ በሰላም ጉዳይ ላይ የተሻለ ነገር ያመጣል ብሎ ተስፋ እንደሚያደርጉም ተናግሯል። መሳይ ተክሎ ከድሬዳዋ።
11: ከጅግጅጋ ለዶቼ ቬለ አስተያየት የሰጡ ነዋሪ ህዝቡ ምንም ይሁን ምን አምስት አመቱን እድል እንስጥ ብሎ ድምፁን መስጠቱን ገልጠው በተለይ በሰላም ጉዳይ ላይ የተሻለ ነገር ያመጣሉ ብሎ ሰው ተስፋ ይጠብቃል ብለዋል።
12: የተጠበቀው ነገር ነው የተፈጸመው ማለት የብዙ ሰው ፍላጎቱ ላይ ህዝቡ ግራ ቀኝ ህዝቡ ገምግሞ ያለ መንግስት መኖር ስለማይችል ምንም ይሁን ምንም ይህችን አምስት አመት እድል እንስጥ ብሎ ነው ህዝቡ የሰጠው። በስቶም አይደለም ምን አይደለም አማራጭ ስለጠፋ ብቻ የተመረጠው ይህ አንዱ መሰረታዊ ጉዳይ ላይ ሊረገጥ ይገባል። ሁለተኛ ደረጃ ደግሞ ምንድነው የተሻለ ነገር ካለፈው ተሞክሮ ምናልባት ያ የመጀመሪያ ጊዜያቸው ስለሆነና ያለ የፖለቲካ መሰሉ ላይ ገባቸው ይችላል ብሎ ህዝቡ ሌላ ተስፋ አለው። አሁን ምንም ከመምራት ጀምር የተሻለ ነገር እንኳን ነገሮችን ወደ ዲሞክራሲያዊ ወደ ስርዓት በተለይ በሰላም ጉዳይ ላይ የተሻለ ነገር ያመጣሉ ብሎ ሰው ተስፋ ይጠብቃል። የብዙ ሰው ተስፋ አንዱ ይሄ የዚህ መንግስት ትልቁ ነገር አሁን የሚጠበቀው ሰላምን እንዴት አድርጎ ያሰክነዋል፣ አዲሱ ካቢኔ በምን አይነት መልኩ ነው እየመራ የሚሄደው፣ ከዚህ ይቀጥላል ወይስ አይቀጥልም።
11: የጅግጅጋው አስተያየት ሰጪ ፓርቲው አመራሮቹንም ሪፎርም ማድረግ አለበት ባይ ናቸው።
12: እንሆ የሚቀጥል ከሆነ አመራሮቹ ሽፍት የሚያረጋ ካልሆነ ያው ውቀት ባንቡጭር የሚሆነው ለምን መሰለህ? ዋናው ነገሩ እነዚህ አሁን በህዝብ ዘንድ በጣም ህዝቡ በቃ ብር ጠርዞ የጠላቸው አመራሮች አሉ። እነሱ ሪፎርም ማድረግ አለበት። ቢያንስ እነዚህን አመራሮች ሪፎርም ማድረግ አለበት።
11: ከድሬዳዋ አስተያየት የሰጡ ነዋሪም ሀገሪቱ ለናፈቃት ሰላም እጦት ምክንያት የሆኑና በውስጥ ነፍጥ ያነገቡ ታጣቂዎች ወደ ሰላም የፖለቲካ መድረክ እንዲመጡ የምርጫው አሸናፊ የሆነው የገዢው ፓርቲ ቀጣዩ ካቢኔ ይህንኑ ያደርጋል የሚል እምነት እንዳላቸው ተናግረዋል። በኑሮ ውድነት ረገድም እንዲሁ
13: እንደ አንድ ዜጋ ምን ተጠብቃለሁኝ? በተለይ አሁን እንደሚታወቀው በርካታ የሀገራችን ክፍሎች ላይ ጦርነቶች፣ ግጭቶች አሉ። በተቻለ መጠን በሆደ ሰፊነት ፍላጎታቸውን በተወሰነ 50 ምናልባትም 51 ከመቶም ድረስ ተሄዶ እነዚህ ብረት ያነሱ ኃይሎች በሰላም የፖለቲካ ትግሉን ሜዳውን እንዲቀላቀሉ ልክ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ሲመጡ ውጭ ሀገር ያሉ ተቃዋሚዎችም እንዲገቡ አድርገው ነበርና ከዛ በተሻለ ርቀት ሄደው ይህንን ያደርጋሉ እያስባለሁኝ። እሳቸው በጠቅላይ ሚኒስትርነት የሚቀጥሉ ከሆነ ወይም አዲስ ካቢኔ የሚመሰርተው አካል። ሌላኛው እንደሚታወቀው የኑሮ ውድነት ኦልሞስት አብዛኛው የህብረተሰብ ክፍል መኖር በማይችልበት ደረጃ ላይ በከባድ ሁኔታ አስቸጋሪ ሆኗል። ስለዚህ ኢኮኖሚው ላይ ተጠንክሮ ሊሰራ ይገባል።

0: መደረስ ተግባር ገብቶ ጋሚ ያገኙ ብዙ ፕሮጀክቶች አሉ። አሁንም ልክ እንደነዛ አይነት አዳዲስ ፕሮጀክቶች እንዲመጡ ስራ ላይ እንዲውሉ፣ በሌላም በኩል ደግሞ ሰላምን በማስፈን ዘርፍም ትልቅ ስራ ጠብቃለሁኝ።
1: ለዶይቸ ቬለ ዲደብሊው ዘገባ መሳይ ተክሉ ድሬዳዋ።
2: ወደ መጨረሻው ዘገባችን ስናልፍ የዘንድሮን የ2018 ዓ ም የ12ኛ ክፍል ብሔራዊ ፈተና በመጪው ሳምንት ይጀመራል ይላል። ዘንድሮ ለሀገር አቀፍ የ12ኛ ክፍል ፈተና በአጠቃላይ ከ563800 በላይ ተማሪዎች ለፈተና ይቀመጣሉ ተብሎ ይጠበቃል። የትምህርት ምዘናና ፈተናዎች አገልግሎት የዘንድሮ የ12ኛ ክፍል ሀገር አቀፍ ፈተና በአብዛኛው በኢንተርኔት በኮምፒውተር በኩል የሚሰጥ ሲሆን፣ በዚህ ዘዴ ለመስጠት መሰረተ ልማቶች ባልተሟሉላቸው አካባቢዎች ደግሞ በየዩኒቨርሲቲው ፈተናው በወረቀት እንደሚሰጥ አስታውቋል። የአዲስ አበባ ወኪላችን ሃና ደምሴ ዝርዝሩን ታቀርብልናለች።
3: የ2018 ዓ ም የትምህርት ዘመን የ12ኛ ክፍል ሀገር አቀፍ ፈተና ከሰኔ 23 2018 እስከ ሐምሌ 17 2018 እንደሚሰጥ የትምህርት ምዘናና ፈተናዎች አገልግሎት አስታውቋል። ዘንድሮ ለሀገር አቀፍ 12ኛ ክፍል ፈተና በማህበራዊ ሳይንስ 257150 ተማሪ፣ በተፈጥሮ ሳይንስ ደግሞ 306708 ተማሪዎች በመላው ሀገር ለፈተና ይቀመጣሉ። የትምህርት ምዘናና ፈተናዎች አገልግሎት የ2018 የትምህርት ዘመን የ12ኛ ክፍል ሀገር አቀፍ ፈተናን በኦንላይን በኮምፒውተር የሚፈተኑ ተፈታኞች በስድስት ዙር የሚፈተኑ ሲሆን ከአንደኛ እስከ ሶስተኛ ዙር የተፈጥሮ ሳይንስ ተፈታኞች ይፈተናሉ። ከአራተኛ እስከ ስድስተኛ ዙር የማህበራዊ ሳይንስ ተፈታኞች የሚፈተኑ ይሆናሉ። ፈተናውን በኮምፒውተር ለመስጠት የማያስችል አንዳንድ መሰረተ ልማቶች ባልተሟሉባቸው አካባቢዎች ፈተናውን በወረቀት የሚፈተኑ ተፈታኞች የተፈጥሮ ሳይንስ በሶስተኛው ዙር ላይ የሚፈተኑ ሲሆን የማህበራዊ ሳይንስ በአራተኛው ዙር በየዩኒቨርሲቲው ይፈተናሉ። የትምህርት ቢሮ ባለሙያ አቶ ደረጀ ቢሻው ካለፉት 4 ዓመታት በተለየ ዘንድሮ የመንግስት ትምህርት ቤቶች ከተማሪዎቻቸው ዝቅተኛ ውጤት ማምጣት ለመውጣት የተለየ ነገር ያደረጉትን ዝግጅት እንዲህ ሲሉ ይናገራሉ።
4: ትምህርት ቤትና የመንግስት ትምህርት ቤት ተማሪዎች 11ኛና 12ኛ በየአካባቢያቸው ባሉ ትምህርት ቤት ክላስተር ተመርቶ አንድ ትምህርት ቤት ላይ በጋራ እንዲማሩ ይደረጋል። የቅዳሜ ክላስ አላቸው። የሁለተኛ ደረጃ ትምህርት ተማሪዎች ውጤት ለማላቅ ተብሎ ስትራቴጂ ተዘጋጅቶ አንዱ እሱ ነው። ዘንድሮ ለመጀመሪያ ጊዜ የተጀመረ ነው። ይሄ በየትምህርት ቤቱ ደግሞ በሳምንት 3 ቀን ቢፎር እና አፍተር ክላስ ተብሎ የማጠናከሪያ ትምህርትና በጋራ ደግሞ የሚያጠኑበት ፕሮግራም ተዘጋጅቶላቸው እንዲዘጋጁ ይደረጋል። የጥናትና የማስተማሪያ ፕሮግራም አለ በየትምህርት ቤቱ። እሱ የተለየው ነው ዘንድሮ የተጀመረው።
3: የትምህርት ምዘናና ፈተናዎች አገልግሎት ዘንድሮ የ12ኛ ክፍል ሀገር አቀፍ መልቀቂያ ፈተናን ለሚወስዱ ተፈታኞች ፈተና የሚለማመዱበት የድህረ ገጽ አድራሻ ይፋ አድርጓል። ተፈታኞች ወደ ተቋሙ ማህበራዊ ገጽ በመግባት አድራሻውን ማግኘት የሚችሉ ሲሆን፣ ተማሪዎች ከተደለደሉበት ክልል ወይም ከተማ አስተዳደር ስር ያለውን ሊንክ በመጠቀም በኮምፒውተር፣ በላፕቶፕ፣ በታብሌት፣ በስልክና በመሳሰሉት እንዲለማመዱ አስታውቋል። የ2018 ዓ ም የትምህርት ዘመን የ12ኛ ክፍል ሀገር አቀፍ ፈተና ወሳጅ ተማሪ ዝግጅት በተመለከተ ሲናገር
5: ያው በእርግጥ ፈተና ያስፈራል፣ ግን ደግሞ ከወዶ ሰው እየተዘጋጀው ስለሆነ ያን ያህል የሚያስፈራኝ ነገር የለም። ከዚህ በፊት የተፈተኑ ልጆችንም በኦንላይን እንዴት እንደተፈተኑና ሽቶችን እያየሁኝ ነው። ኦንላይን ላይ ያሉ ነገሮችንም በደንብ እየተከታተልኩኝና ያነበብኩኝ ነው። እዚያ ከወዲሁ ቅድመ ዝግጅት እያደረግኩ ነው።
3: ተማሪዎች በስነ ልቦና ለፈተናው ዝግጁ እንዲሆኑ አስቀድመን ተዘጋጅተናል ያሉት የትምህርት ቢሮ ባለሙያ ዘንድሮ ተማሪ የማያሳልፍ የመንግስት ትምህርት ቤት አይኖርም ሲሉ ተናግረዋል።
4: አሁን እንደ አዲስ አበባ ባለው እንትን የማያሳልፍ ትምህርት ቤት የለም። የማነስ የመጨመር ጉዳይ ልዩነት ሊኖር ይችላል እንጂ
3: የዘንድሮ ተፈታኞች ላለፉት 4 ዓመታት ሂደቱን እያዩ ሳያጠኑ ማለፍ እንደማይቻል አውቀው ስላደጉና የበለጠ በስነ ልቦና ዝግጁ የሆኑበት ዓመት በመሆኑ የተሻለ ውጤት ይጠበቃል የሚል ግምት ቢኖርም፣ እርግጥ መሆኑ የሚታየው ግን የተማሪዎቹ ውጤት ሲመጣ ነው። ለዶይቼ ቬለ ራዲዮ ሃና ደምሴ አዲስ አበባ።
2: የዜና መጽሔቱ በዚሁ አበቃም። የዜና መጽሔቱ ላቀረቡልን ለሽዋን ግዛው ወጋየው፣ ገበያው ንጉሴ፣ መሳይ ተክሉና ሃና ደምሴን ከልብ አመሰግናለሁ። በፌስቡክ የቀጥታ ስርጭታችን አስተያየት ጥቆማ በመስጠት እየተሳተፋችሁ ላላችሁትም ከልብ አመሰግናለሁ። አሁን ወደ ሳምንታዊ ከኢኮኖሚ ዓለም ከማለፋችን በፊት አጭር የሙዚቃ ቆይታ እናደርጋለን። ሙዚቃ

0: የብሔራዊ ባንክ ገዢ ኢዮብ ተካልኝ የኢትዮጵያ ዕዳ ጫና ዘላቂ ወደሚባልነት ደረጃ እንደተመለሰ ተናግሯል። ኢዮብ የዕዳ ጫናው መቃለሉን ዓለም አቀፉ የገንዘብ ድርጅት በሚደረገው ግምገማ ይፋ ያደርጋል ተብሎ እንደሚጠበቅም አስረድቷል። የገንዘብ ሚኒስትሩ አህመድ ሺዴ ከፍተኛ አማካሪ ግን የዕዳ ከፋፈል ሽግሽግ ላይ እየተካሄደ የሚገኘው ድርድር ሲጠናቀቅ ኢትዮጵያ የሁለት ዓመት ግዴታ በአንድ በጀት ዓመት መክፈል ሊጠበቅባት እንደሚችል ገልጿል። እሸት በቀለ ያዘጋጀው የኢኮኖሚው ዓለም መሰናዶ በዚሁ ላይ ያተኩራል።
1: ኢኮኖሚው ዓለም
2: በዓለም አቀፉ የገንዘብ ድርጅትና የዓለም ባንክ ትንተና ዘላቂነት የሌለው የተባለው የኢትዮጵያ የዕዳ ጫና ዘላቂ ወደሚባልበት ደረጃ ዝቅ እንዳለ የብሔራዊ ባንክ ገዢ ኢዮብ ተካልኝ ተናግረዋል። ኢትዮጵያ ከአበዳሪዎቿ በመታደርገው ድርድር የግንባር ሰው ሆነው የሚታዩት ኢዮብ ይሄን የገለጹት ጠቅላይ ሚኒስትር አብይ አህመድን ጨምሮ ከፍተኛ የመንግስት ባለስልጣናት በተገኙበት ኢትዮጵያ ታክናውናለች የተባለ ስብሰባ ላይ ነው።
0: የኢትዮጵያ መንግስት ዕዳ በ2018 ዝቅተኛ መካከለኛ ገቢ ካላቸው ሀገራት ከፍ ያለ ከሰሃራ በታች ከሚገኙ ሀገሮች አማካኝ ጋር ተመሳሳይ ነበር። ሆኖም ግን አሁን ከሁለቱም በእጅጉ ያነሰ ሆኗል። ፊስካል ፖሊሲን የዕዳ ከፋፈል ሽግሽግና ከማክሮ ኢኮኖሚ ማሻሻያ የተገኙ ውጤቶች የኢትዮጵያን የዕዳ ዘላቂነት መልሰውታል። IMF ከግምገማ በኋላ ይፋ ያደርገዋል ብለን እንጠብቃለን። ነገር ግን የኢትዮጵያ ዕዳ አሁን ዘላቂ ነው። ከዚህም ባሻገር በሚቀጥለው ዓመት ወይም በዚያ አካባቢ የዕዳ ጫናውን ወደ ከመካከለኛ እስከ ዝቅተኛ ማድረስ ይቻላል።
2: ዶክተር ኢዮብ የጠቀሱት የውጭ ዕዳ ከፋፈል ሽግሽግ መንግስታቸው ተግባራዊ የሚያደርገው የኢኮኖሚ ማሻሻያ አንድ አላባ ነው። የማሻሻያው ቁልፍ የሆነውና መንግስት ከዓለም አቀፉ የገንዘብ ድርጅት 3.4 ቢሊዮን ዶላር የሚበደርበት የተራዘመ የብድር አቅርቦት መርሃ ግብር ሲጠናቀቅ የዕዳ ጫናውን ወደ መካከለኛ ዝቅ ለማድረግ ታቅዷል። የድርጅቱ የብድር መርሃ ግብር ኢትዮጵያ በቡድን 20 የጋራ ማዕቀፍ በኩል የዕዳ አከፋፈል ማሻሻያ እንዲደረግላት ላቀረበችው ጥያቄ አስገዳጅ ቅድመ ሁኔታ ነበር። ኢትዮጵያ በቡድን 20 ማዕቀፍ በኩል የዕዳ ክፍያ ማሻሻያ ለማድረግ ያመለከተችው ጥር 26 2013 ነበር። በአሁኑ ወቅት የኢትዮጵያ መንግስት ከፓሪስ ክለብ አበዳሪ አገራት ጋር በተፈራረመው የመግባቢያ ሰነድ መሰረት ከእያንዳንዱ አበዳሪ ሀገር እንደዚሁም ከንግድ ብድር አበዳሪዎች ጋር የሁለትዮሽ ድርድር በማካሄድ ላይ ይገኛል። ኦፊሲያል አበዳሪ ሀገራት እንደ ዓለም አቀፉ የገንዘብ ድርጅት ያሉ ተቋማትና የግል አበዳሪዎች ጋር የሚደረገው ድርድር የኢትዮጵያን 8.4 ቢሊዮን ዶላር ዕዳ አከፋፈል ያሸጋሽጋል ተብሎ ይጠበቃል። የኢትዮጵያ መንግስትና አበዳሪዎች ጭምር ተስፋ የጣሉበት የቡድን 20 የጋራ ማዕቀፍ ግን እጅግ ዘገምተኛና በውስብስብ ሂደቶች ውስጥ ያለፈ እንደሆነ የገንዘብ ሚኒስትሩ አህመድ ሺዴ ከፍተኛ አማካሪ አስተዋይ ወልደ ሚካኤል በፓሪስ ክለብ ዓመታዊ ሪፖርት ላይ ባሳተሙት አተታ ገልጸዋል። ጠቅላይ ሚኒስትር አብይ አህመድን ጨምሮ የኢትዮጵያ ባለስልጣናት ዕዳ ክፍያ ሰንጎ ለያዘው ኢኮኖሚ ፋታ ይሰጣል የሚል ተስፋ የጣሉበት የአከፋፈል ማሻሻያ ቶሎ ይጠናቀቃል የሚል ተስፋ ነበራቸው። የገንዘብ ሚኒስትሩ ከፍተኛ አማካሪ ጽሑፍ ባለስልጣናቱ ተስፋ የጣሉበት ሂደት የተራዘመበትን ምክንያት ግልጽ እንደሚያደርግ የፋይናንስ ባለሙያው ዶክተር አብዱልመና መሐመድ ይናገራሉ።
3: ብዙ የሚነግሩት ነገሮች አለ። አንደኛ የዕዳ ማሸጋሸጉ ጉዳይ፣ ሪስትራክቸር የማድረጉ ጉዳይ የተራዘመበት ምክንያት እንደሞ በተወሰነ ደረጃ ግልጽ ያደርገዋል። አንደኛ የፖለቲካ ችግር እንደሆነ ዶሜስቲክ ብለዋለች የሀገር ውስጥ ጉዳይ እና ዓለም አቀፍ የገንዘብ ተቋማት የኢኮኖሚ ብቻ ጉዳይ ሳይሆን የፖለቲካ ጉዳይም እንዳለው በደንብ ግልጽ ይሆንልሃል። ማለት ከነበረበት በጣም 3 ዓመት ዘግይቶ ነው ድርድሩ ያለቀው አይደለም። ይሄ ማለት የሚነግርህ ነገር ለውሳኔያቸው የፖለቲካ ጉዳይም እንደሚያስገቡ ነው። አንደኛው ሁለተኛው ራሱ ድርድሩ በጣም የተንዛዛ እንደሆነ ነው። ራሱ እንደው ቀላል እንዳልሆነ ነው። ሶስተኛ የተወሰኑ ነገሮች እንዳስቸገሯቸው ነው።
2: ሂደቱ እጅግ የዘገየው ኢትዮጵያ የዕዳ አከፋፈል ሽግሽግ እንዲደረግ ጥያቄ ካቀረበችበት ጊዜ ጀምሮ ነው። አስተዋይ መዘግየቱ በአገር ውስጥ ሁኔታዎችና ከዓለም አቀፉ የገንዘብ ድርጅት ጋር በተራዘመ የብድር አቅርቦት መርሃ ግብር ላይ ይደረግ የነበረውን ድርድር ለማጠናቀቅ በወሰደው ጊዜ ምክንያት የተፈጠረ እንደሆነ ገልጸዋል። አስተዋይ በጽሁፋቸው በግልጽ ባይጠቅሱትም ኢትዮጵያ በጥር 2013 የዕዳ አከፋፈል ማሻሻያ እንዲደረግላት ጥያቄ ያቀረበችው በትግራይ ጦርነት በተቀሰቀሰበት ወቅት ነው። ፌዴራል መንግስት በጥቅምት 2015 ግጭት የማቆም ስምምነት ከህወሓት ጋር እስኪፈርም ድረስ በዓለም አቀፉ ማህበረሰብ ከፍተኛ ጫና ውስጥ ቆይቷል። አስተዋይ ግን በቡድን 20 የጋራ አቀፍ የዕዳ ሽግሽጉ ከዓለም አቀፉ የገንዘብ ድርጅት የብድር መርሃ ግብር ጋር እንዲተሳሰር መደረጉ በአንደኛው ላይ የተፈጠረ መዘግየት በሌላው ላይ ተጽዕኖ እንዲፈጥር ማድረጉም ወግተዋል። ሂደቱ በተጨባጭ የተፋጠነው የውጭ ምንዛሬ ግብይት በአቅርቦትና ፍላጎት እንዲከወን ያደረገው የአይኤምኤፍ የተራዘመ የብድር አቅርቦት ጸድቆ በሐምሌ 2016 ስራ ላይ ከዋለ በኋላ ነው። ከዚያ በኋላ በቻይናና በፈረንሳይ ተባባሪ ሊቀመንበርነት የሚመራው የኢትዮጵያ ኦፊሴላዊ አበዳሪዎች ኮሚቴና መንግስት በመጋቢት 2017 በዋና ዋና የፋይናንስ መለኪያዎች ላይ የመርህ ስምምነት ተፈራርመዋል። ሁለቱ ወገኖች ኢትዮጵያ ከአበዳሪዎቹ እንድትደራደር መንገድ የጠረገ የመግባቢያ ሰነድ በሐምሌ 2017 የተፈራረሙ ሲሆን ባለፈው ጥር ገደማ ስራ ላይ እንደዋለ አስተዋይ ገልጸዋል። ፈረንሳይና ቻይና ከኢትዮጵያ ጋር የሁለትዮሽ ስምምነት በመፈራረም ቀዳሚ ናቸው። እስካሁን ድረስ ከኢትዮጵያ ኦፊሴላዊ አበዳሪዎች ኮሚቴ 5 አባላት ጋር የሁለትዮሽ ስምምነት መጠናቀቁን ያረጋገጡት አስተዋይ ከሌሎች አበዳሪዎች ጋር ድርድር እየተደረገ እንደሚገኝ በፓሪስ ክለብ ዓመታዊ ሪፖርት ላይ የታተመ ሀተታቸው ይጠቁማል። ፓሪስ ክለብ የዕዳ ጫና ለበረታባቸው አገራት መፍትሄ ለመሻት 22 አገራትን ያሰባሰበ መደበኛ ያልሆነ የአበዳሪዎች ቡድን ነው። ኢትዮጵያ ከፓሪስ ክለብ አባል አገራት የተበደረችው ገንዘብ እስከ ታህሳስ 22 ቀን 2018 ብቻ 1.95 ቢሊዮን ዶላር መድረሱን የቡድኑ ዓመታዊ ሪፖርት አሳይቷል። በቡድን 20 የጋራ ማዕቀፍ በኩል የሚደረገው ድርድር በአጠቃላይ 8.4 ቢሊዮን ዶላር የሚጠጋ ዕዳ አከፋፈል ለማሸጋሸግ እድል የሰጠ ነው። ሽግሽጉ ለኢትዮጵያ የሶስት ዓመታት እፎይታ የሚሰጥ ሲሆን የዓለም አቀፉ የገንዘብ ድርጅት መርሃ ግብር ተግባራዊ በሚደረግባቸው ዓመታት ከሚከፈለው ዕዳ ውስጥ 34 በመቶ ለመቀነስ እንደሚያስችል የአቶ አህመድ ሽዴ ከፍተኛ አማካሪ የሆኑት አስተዋይ ወልደ ሚካኤል ገልጸዋል። አስተዋይ አጠቃላይ የድርድሩ ሂደት የመንግስትን ትዕግስት አተገባበሩ በአንጻሩ የበጀት አስተዳደሩን እንደተፈታተነ አትተዋል። ኢትዮጵያ የፈረመችው የመግባቢያ ሰነድ የሁለትዮሽ ስምምነቶች የሚጠናቀቁበትን የጊዜ ገደብ ያስቀመጠ በመሆኑ ሳይሟላ ቢቀር በተበዳሪው ላይ ቅጣት ይጣላል። ይሁንና በስምምነቱ አበዳሪዎችን የሚያስገድድ ተመሳሳይ የጊዜ ገደብ የለም። የአበዳሪዎች ምላሽ ሲዘገይና በአገር ውስጥ ስምምነቶችን ለማጽደቅ ከሚጠበቀው በላይ ረዥም ጊዜ ሲወስድ በኢትዮጵያ ላይ ያልተከፈለ ዕዳ እንዲከማች ማድረጉን ጽፈዋል። ድርድሩ ተጠናቆ ቢሆን ኖሮ አገሪቱ ከዕዳ አከፋፈል ማሻሻያው በኋላ በታህሳስ 2017 ገደማ ብድር መክፈል መጀመር ነበረባት። ይሁንና እስካሁን ድረስ ከአበዳሪዎቿ ጋር እየተደራደረችና ሁለትዮሽ ስምምነቶችን ተግባራዊ እያደረገች ትገኛለች። ከፓሪስ ክለብ በተፈረመው ስምምነት መሰረት ከእያንዳንዱ አበዳሪ ሀገራትና ከግል አበዳሪዎች ጋር ድርድር ተጠናቆ የሁለትዮሽ ስምምነቶች ተግባራዊ ሲደረጉ ኢትዮጵያ የሁለት ዓመት የዕዳ ክፍያ በአንድ በጀት ዓመት ልትከፍል እንደምትችል አስተዋይ ወልደ ሚካኤል ገልጸዋል። የገንዘብ ሚኒስትሩ አማካሪ እንደጻፉት ውስን የበጀት አቅም ላለውና ብርቱ የውጭ ምንዛሪ እጥረት ለሚፈታተነው የፌዴራል መንግስት ይህ ከባድ ተጨባጭ ጫና የሚያስከትል ነው።
3: አበዳሪው ላይ የተቀመጠው ቅድመ ሁኔታ ለአበዳሪው ላይ ለሚነሱ ጥያቄዎችም ሌሎች ጉዳዮችም በወቅቱ ምላሽ አለመስጠት እንደዛ አስገዳጅ ሁኔታ አለመኖሩ የዕዳ የክፍያ መጠራቀም ያስከትላል የሚል ነው መነሻ ሀሳቧ። በሁለቱም በኩል ግዴታዎች ካሉ ግን ነገሩ ይፋጠናል የሚል ነው።
2: የአገር ውስጥና የውጭ ዕዳ ክፍያ ባለፉት ተከታታይ ዓመታት በመንግስት በጀት ውስጥ ያለው ድርሻ በከፍተኛ ሁኔታ እየጨመረ መጥቷል። በተያዘው ዓመት ለዕዳ ክፍያ 463 ቢሊዮን ብር መድቦ የነበረው መንግስት ለ2019 ባዘጋጀው የበጀት ረቂቅ ለተመሳሳይ ዓላማ የመደበው ገንዘብ 542 ቢሊዮን ብር ደርሷል። የግል አበዳሪዎችና የዩሮ ቦንድ ባለቤቶች ጉዳይ እጅግ በጣም አስቸጋሪ የዕዳ ከፋፈል ሽግሽግ ገጽታ እንደሆነ አስተዋይ ጽፈዋል። ከእነዚህ የግል አበዳሪዎች ጋር የሚደረገው ድርድር አሁንም እንዳልተጠናቀቀ የገለጹት ባለሙያዋ በተለይ ውስብስብ ያሏቸው የቦንድ ባለቤቶች የዕዳ አከፋፈል ሽግሽግን በተመለከተ ከዓለም አቀፉ የገንዘብ ድርጅት የዕዳ ትንተና የሚጋጭ የራሳቸውን የትንታኔ ማዕቀፍ ማቅረባቸውን ጠቁመዋል። በዚህም ምክንያት ኢትዮጵያ ግትር አቋም በያዙት ሁለቱ ወገኖች መካከል አጣብቂኝ ውስጥ ገብታ መፍትሄ ለማፈላለግ እንደተገደደች ገልጸዋል። አገሪቱ ይህንን ሚና ለመወጣት ግን የሚያስፈልገው አቅምም ሆነ ተገቢው ዝግጅት እንደሌላት አረጋግጠዋል።
3: ፍሬምወርኩ ዲቨሎፕ ሲደረግ በሚዘጋጅበት ሰዓት የግል አበዳሪዎችን ጉዳይ በደንብ የታየ አይመስለኝም። በዛ ምክንያት የግል አበዳሪዎች በተቀመጠው ፍሬምወርክ መስማማት አልቻሉም። ኢነ ኮምፓራብል ትሪትመንት የሚሉት የለም፣ ሁሉን አበዳሪዎቹን ፍትሐዊ በመልኩ ማየት በሚለው ጉዳይ ላይ አልተስማሙም። እነዚህ የግል አበዳሪዎች ናቸው እና በወቅቱ ይህ ነገር ስላልታየ ሂደቱ በጣም አስቸጋሪ ነው የሆነው። በቅርቡ እንኳን ወደ ፍርድ ቤት የለም በተደጋጋሚ እንሄዳለን ሲሉ ነበር አይደል? የኢትዮጵያ መንግስት ጋር መስማማት ስላልቻሉ አይኤምኤፍ እና ኦሻል ክሬዲተር ኮሚቴውን አልቃ ገብታችሁ ይህንን ጉዳይ እናንተ መፍትሄ አበጁለት ከኛ አቅም በላይ የሆነ ነው የሚል ነገር ይመስላል።
2: በመንግስት ዋስትና ያልተሰጣቸው የመንግስት የልማት ድርጅቶች ብድር በዓለም አቀፉ የገንዘብ ድርጅት የዕዳ ትንተና ውስጥ መካተት ተጨማሪ አሳሳቢ ጉዳይ ነው። መንግስት ለተቋማቱ ብድር ዋስትና ባይሰጥም ካላቸው ቁልፍ ሚና በሚመነጨው ተያያዥ ተጠያቂነት እንደዚሁም የውጭ ምንዛሪ አስተዳደር ስጋት ምክንያት ለትንተና ጥቅም ላይ የዋለው አመክንዮ ግልጽ እንደሆነ ባለሙያው ያምናሉ። ነገር ግን ጉዳዩን በቅልቦና ወይም በእምነት የመክፈል አቅም ላላቸው የመንግስት የልማት ድርጅቶች ላበደሩ ማስረዳት ለመንግስታቸው ተደጋጋሚ ጥረትና ትዕግስትን የሚጠይቅ እንደሆነበት አስረድተዋል። የቡድን 20 የጋራ ማዕቀፍ ባለፉት ዓመታት ዕዳ ያጎበጣቸውን አገራት በመርዳት ረገድ መጠነኛ ለውጥ ቢያሳይም ተጨማሪ ማሻሻያ እንደሚያስፈልገው የፓሪስ ክለብ ዓመታዊ ሪፖርት አሳይቷል። በሰነዱ የኢትዮጵያን የዕዳ ክፍፍል ለማሸጋሸግ እየተደረገ የሚገኘው ጥረት በተደጋጋሚ የተነሳ ነው። የፓሪስ ክለብ ሊቀመንበርና የፈረንሳይ ግምጃ ቤት ኃላፊ በርትራን ዱሞ የኢትዮጵያን የዕዳ ክፍፍል በተመለከተ የተደረገው ስምምነት አበዳሪ አገራት ዘገምተኛ እየተባለ የሚወቀሰውን የቡድን 20 የጋራ ማዕቀፍ ለማፋጠን ያላቸውን አቅም እንዳሳየ ገልጸዋል። ዶክተር አብዱል መናን ግን የዕዳ ክፍፍል ማሻሻያው ጠቃሚ ቢሆንም ኢኮኖሚው በቅጡ መስራቱን ማረጋገጥ እንደሚያስፈልግ ይናገራሉ።
3: ከፈለው በ20 ዓመት መሆኑ ፋታ ይሰጣል። የፎይታ ጊዜ ማግኘትም ፋታ ይሰጣል። ግን ምን መሰለህ ዋናው የሚወስነው ይህን ፋታ ስታገኝ ኢኮኖሚውን እዳውን ለመክፈል የሚያስችል ደረጃ አብቅተኋል ወይ ነው። አንዳንድ እዳዎች ከአቅም በላይ ይሆናሉ። አጠቃላይ እንደዚህ ላይ ጊዜ የዕዳ ስረዛ ነው የሚያስፈልግ። እንደ ወዲህ ወዲህ ብታደርገው መፍትሄ ማያገኛለህ። አንዳንድ ጊዜ ችግር ጊዜያዊ ሊሆን ይችላል እና የዕዳ ጫናህ በጣም ለምሳሌ ያከፋፈል ሁኔታ አጭር ስለሆነ የአጭር ጊዜ ስለሆነ ያከፋፈል ሁኔታ ቢራዘምልህ ካለህበት ችግር ወጥተህ ዕዳ መክፈል ትችላለህ። ጥሩ ነው መደራደሩ። የዕዳ ከፋፈል ጊዜው መራዘሙ፣ የፎይታ ጊዜ ማግበቱ ጥሩ ነው፣ ፋታ ይሰጥሃል። ግን በዚህ ፋታ ባገኘህበት ወቅት ላይ ግን ምን ያህል ተዘጋጅተሃል ነው። እና የኢትዮጵያ መንግስት ተዘጋጅቷል ወይ በዛ ጊዜ ውስጥ ዕዳ ያ ደግሞ ብዙ ነገሮችን ማየት ኢኮኖሚው በአግባቡ እያመረተ ነው ወይ? ኢኮኖሚ ባደግ በአግባቡ እያደገ ነው ወይ? የታክስ ገቢው እያደገ ነው ወይ? የውጭ ምንዛሪ ገቢው እያደገ ነው ወይ? በመቶ በመቶ እርግጠኛ ሆነ የምትናገረው አይመስልም። መንግስትም እንደሚለውም ደግሞ በጣም ሮዚም አይደለም። ኤክስፖርት የተወሰነ ተሻሽሏል የቡና። እሱም ቢሆን ዓለም አቀፍ ገበያ ነው ዋናው የወቁ ጉዳይ የሰው ነው እንደሆነ የተወሰነ ሀዋላ የተወሰነ ተሻሽሏል። ግን እንደው ተአምር አልተፈጠረም። የኢኮኖሚ እድገቱ ጉዳይ ሁሉ አጠራጣሪ ነው። የታክስ ገቢው ጉዳይ በጣም ዜጎች ላይ ከፍተኛ ጫና በመፍጠር ነው።
2: አድማጮች፣ የዛሬው መሰናዶ ተጠናቀቀ። እሸቴ በቀለ ነኝ። ጤና ይስጥልኝ።
0: ለዝግጅቱ እሸቴ በቀለን አመሰግናለሁ። ኢትዮጵያ ውስጥ ስልክና አድራሻ ማግኘት ተቸግሯል? የዛሬው የሳይንስና ቴክኖሎጂ ዝግጅት በኢትዮጵያ የሚገኙ የአገልግሎት ሰጪ ተቋማት የአደጋ ጊዜ ቁጥሮችና አድራሻዎችን በቀላሉ ተደራሽ የሚያደርግ ዲጂታል መድረክ ላይ ያተኩራል። አዘጋጇ ፀሐይ ጫኔ ነች።
1: ሳይንስና ቴክኖሎጂ
4: በኢትዮጵያ በርካታ አካባቢዎች የአደጋ ጊዜ ቁጥሮችና አስፈላጊ አገልግሎቶችን ለማግኘት የሚረዱ አስተማማኝ የአድራሻ ማወቂያ መንገድ የለም። ቢኖር እንኳ ወጥነት የሌለውና ለሁሉም ተደራሽ በሆነ መልኩ አይደለም። ይህንን የተገነዘበው መለከት ቴክኖሎጂ የተባለ አገር በቀል ጀማሪ ቴክኖሎጂ ኩባንያ ችግሩን ለማቃለል ዲጂታል የአድራሻ ማሳወቂያ መድረክ ሰርቷል። ብሩክ ጌታቸውና ብሩክ እንድሪያስ በተባሉ ሁለት ወጣቶች የተሰራው ይህ ዲጂታል መድረክ ወይም ዲጂታል የሎው ፔጅ በመላ ሀገሪቱ የተረጋገጡ የአደጋ ጊዜና የአገልግሎት መስጫ አድራሻዎችን በተማከለ ሁኔታ ለተጠቃሚ የሚያቀርብ መሆኑንም የኩባንያው መስራችና ዋና ስራ አስኪያጅ ብሩክ ጌታቸው ገልጿል። ብሩክ እንደሚለው መድረኩን የመፍጠር ሀሳብ የመጣው በመረጃ ተደራሽነት ላይ ስጋት ከሚፈጥሩ የዕለት ተዕለት ተግዳሮቶች ቢሆንም በግሉ የገጠመው ችግር ለዚህ ዲጂታል መድረክ መመስረት ዋና መነሻ ሆኖታል።
5: መነሻው መለከት ስንነሳ ያው እኛ ዴቨሎፐር ነን። የተለያዩ ችግሮችን በዲጂታል ወይ ሶሉሽን ለማግኘት ነው የኛ እቅዳችን እና እንደ ድንገት ሆኖ በባንክ ኤቲኤም ስጠቀም ኤቲኤምን የወስድብኝ እና ሾርት ኮል ኮድ መደወል ያቅተኝ እና መፈለግ ጀመርኩ ጉግል ላይ ማለት ነው። ሰው ጎግል ላይ ስፈልግ ሌላ ቁጥር እየሰጠኝ ስቸገር ዋይናት ይሄኛውን አፕሊኬሽን ሰርቼ ለሌላውም ሰው በኦፍላይን ፕሮቫይድ አድርጌ ልክ እንደኔ የሚቸገሩ ብዙ ሰዎች አሉ እና ከዚህ አንጻር ተነሳሁኝ። ያው እንደ ድንገት ደግሞ ሆኖ በዛው ልክ አንድ የእሳት አደጋ አይቼ ፖሊስ ሲጠሩ አየሁና ኢንስቴድ ኦፍ የእሳት አደጋ ቁጥር እንትን እንደማለት ወደ ፖሊስ ሲሄዱ፣ ከዛም ችግር ተነስቼ ነው ይህንን የሎው ፔጅ ፕላትፎርም እንትን ያሰጠርኩት።
4: ይህ ዲጂታል መድረክ የሰዎችን የለተለት እንቅስቃሴ ምቹና የተሻለ ለማድረግ መሰራቱን የሚገልጸው ብሩክ ለአጠቃቀም ቀላል መሆኑንም ገልጿል። ለጊዜው ለአንድሮይድ ተጠቃሚዎች ክፍት የተደረገው የመተግበሪያ የበርካታ የመንግስትና የግል ድርጅቶችን የስልክ ቁጥሮችና አድራሻዎችንም ይዟል።
5: ፕላትፎርሙ አሁን ለጊዜው ፕሌይ ስቶር ላይ ነው ያለው ፐብሊሽ ያደረግነው። በውስጡ የየሎ ፔጅ አገልግሎት ማለት ስልክ ቁጥሩን ቀጥታ ወደ ፎን ቡኩ ያመጣዋልኝ ወደ መደወያው ማለት ነው። በተረፈ የእያንዳንዱ የቢዝነስ ስልኮች የኢመርጀንሲ ብቻ ሳይሆን የኢትዮጵያ ውስጥ ያሉ በሚኒመም 300 ድርጅቶች ያላነሱ ስልክ ቁጥራቸውና ዌብሳይታቸው እዛ ላይ ይገኛል ማለት ነው። በተጨማሪ አፒቲ የሚባል AI አለ፣ የተወሰነ ሰፖርት ያደርጋልኝ አንዳንድ ጥያቄዎች። እሱንም እየሰራንበት ነው። በዛም ተጨማሪ ደግሞ ኒውስም ፕሮቫይድ እያደረግን ነው እዛው ፕላትፎርሙ ላይ ማለት ነው። ሰው ይሄንን አሁን ለጊዜው ፕሌይ ስቶር ላይ ፐብሊሽ አድርገነዋል።
4: ዲጂታል መድረኩ በአማርኛ በእንግሊዝኛና በአረብኛ ቋንቋዎች የሚሰራ ሲሆን አቢቲ ብሎ በሚጠሩት የሰው ሰራሽ አስተውሎት አጋዥ መሳሪያ አማካኝነትም ሌሎች ሀገር ውስጥ ቋንቋዎችን ለማካተት እየሰሩ መሆኑን ገልጿል። አጠቃቀሙም በትንሽ የአገልግሎት ክፍያና በምዝገባ መሆኑን ያስረዳል።
5: ፕሌይ ስቶር ላይ መለከት ብለው ሰርች ያደርጉና እዛ ላይ እንደገቡ ሬጅስተር አድርጉ ይላልኝ። ስልክ ቁጥርና ፓስወርድ ይሰጡታል። ሪፈራል ካለ ሪፈራል ማርኬቲንግ ስትራቴጂ ስላለው እዚህ ለወጣቶች ስራ እንዲሰሩ ብለን ነው እሱን እንትን ያለው። እሱ ኦፕሽናል ስለሆነ ቀጥታ ሳይን አፕ ማድረግ ነው። ሳይን አፕ ላይ ፔመንት አለው። ፔመንቷ 33 ብር ለአንድ አመት ሰርቪስ ማለት ነው። ሰርቪስ ፊ ፔመንት ጌትዌው በሁሉም ማስጠቀም ይችላል። ቴሌብር፣ ሲቢኢ፣ ኢቨን እስከ ፔፓልም ድረስ አለው። ሶ በሱ ተከፍሎ ለአንድ አመት ያገለግላል ማለት ነው። ቀጥታ ሁሉ ነገር ፊት ለፊት ስለሆነ በዛው የሬጅስተር ተደርጎ ወደ ፕላትፎርም ይገባል። ከተገባ በኋላ አንዴ ሎድ እስኪያደርግ ነው። ሎድ ካደረገ በኋላ ለኢመርጀንሲ ስልክ ቁጥሮች ኦንላይን መሆን አይጠበቅበትም። ቀጥታ ለኢመርጀንሲ የመጀመሪያውን ስለተሰራ ወደ ይሄ የኢንተርኔት ኮኔክሽን አይፈልግም። ፕላትፎርም ሬጅስተር ለማድረግ ብቻ ነው ማለት ነው።
4: እንደ ብሩክ ገለጻ መተግበሪያውን መስራት የጀመሩት በጎርጎሪያኑ 2021 ዓመተ ምህረት ሲሆን ተጠቃሚዎች አውርደው መጠቀም የጀመሩት ግን በ2025 ዓመተ ምህረት ነው። እስካሁንም ይህንን ዲጂታል መድረክ ወደ 600 ሰዎች አውርደው ተጠቅመውበታል። ከነዚህ ተጠቃሚዎችም ዲጂታል መድረኩን የበለጠ ለማሻሻል የሚያግዙ ግብረ መልሶች መገኘታቸውን ገልጿል። ብሩክ እንደሚለው መተግበሪያው እዚህ ከመድረሱ በፊትም ከአራት ዓመታት በላይ በርካታ የሙከራ ሂደቶችን አልፏል።
5: ነገርኩሽ መጀመሪያ እቺ ስልኳ ላይ ነበረ ብቻ ያተኮር ነው የነበረው። ስልክ ቁጥሮቹ ላይ ዳታ መሰብሰብ ትንሽ ጊዜም ከሽቶብን ነበረ። እሱን ዳታ ስንሰበስብና ለሰዎች ደግሞ ዩዘር ፍሬንድሊ እንዲሆን በጣም ብዙ ኢንተርፌሶች እየቀያየረን ቼክ እያደረግን ነበር። በዛውም ደግሞ አሁን ይሄ ከሲስተም አኳያ ያው ፌል ያደርጋል፣ ይነሳል፣ ፌል ያደርጋል። እነዚህን ኦብስታክሎች እያለፍን ነው ይህን ያህል ጊዜ የፈጀው። ከዛ በኋላ ነው ካምፓኒውንም ያቋቋም ነው። በመሀል ካምፓኒውንም ስናቋቁም የተወሰነ ኦብስታክል ገጥሞናል። አንድ 8 ወር የሆነዋል ፐብሊሽ ካደረግ ነው። ወደ 600 ተጠቃሚ አሉ። ያው ማርኬትም እያደረግ ነው አይደለም። ያው ሌላም ፕሮጀክት ላይ ትንሽ ታይትም ስሆነ እና ይሄኛውንም አፕዴት ለማድረግ እየተሯሯጥን ስለሆነ ሞር አፕዴት ካደረግን በኋላ ወደ ማርኬቲንጉ እንገባለን ብለን ስላሰብን
4: ሁለቱ ወጣቶች ችግር ፈቺ ለሆኑ አዳዲስ የቴክኖሎጂ ፈጠራዎች ከፍተኛ ፍላጎት እንዳላቸው የሚናገረው ብሩክ ይህንን ሀሳባቸውን ለማሳካትም መለከት ቴክኖሎጂን በጎርጎሪያኑ 2024 ዓ ም በ16,000 ብር መነሻ ካፒታል መስርተዋል። ጅማሬ ቴክኖሎጂ ኩባንያው ካሁኑ የሎ ፔጅ ወይም የአድራሻ ማሳወቂያ መተግበሪያ ባሻገርም ለንግድ ድርጅቶችና ለግለሰቦች የመረጃና የአገልግሎት ተደራሽነትን ለማሻሻል የሚረዱ የተለያዩ ዲጂታል መፍትሄዎችንም ያቀርባል።
5: ለትላልቅ ቢዝነሶችና ለትናንሽ ቢዝነሶች የኢአርፒ ወይም የኢንተርፕራይዝ ፕላኒንግ ሲስተም ሰርተን ፕሮቫይድ እያደረግን ነው። በተለየ መልኩ ደግሞ ቢዝነስ ሞዴሉን ቀርጸን ከአፕሊኬሽኑ ጋር አንድ ላይ ሰርተ ነው አፕሊኬሽኖችን ወደ መሸጥ እየሄድን ነው። ለምሳሌ አንድ ኦል ሴልስ የሚባል አሁን ወደፊት የሚወጣ በሬንት መናደርገው አፕሊኬሽን አለ። ሶ አፕሊኬሽን የሚሰራው የማርኬቲንግ ስትራቴጂውን ለሪቴል ሾፐሮች እና ለሪል ስቴት ለተለያዩ ፕሮዳክት ላላቸው ሾፖች የሚሰራ ጥሩ አፕሊኬሽን ነው። የሚሰራውም እቃቸው ቶሎ ቶሎ እንዲሸጥ ልክ እንደ ኢኮመርስ ሳይሆን ሞሮ ኢትዮጵያ ውስጥ ላሉ ወጣቶች የሳይድ ሃስል ወይም ዋና ስራ ኖሯቸው ግን በተጨማሪ ገቢ ማግኘት ከፈለጉ ከነሱ ጋር መስራት እንዲችሉ እና ሳይቀጠሩ ግን በዛች አፕሊኬሽን የተነሳ ስራ መስራት እንዲችሉ የሚያደርግ ጥሩ ሲስተም ሰርተን ፕሮቫይድ እያደረገ
4: ወጣት ብሩክ ጌታቸው የሆቴል አስተዳደር ባለሙያ ሲሆን፣ ሌላኛው ባልደረባው ብሩክ እንድሪያስም ምንም እንኳ ቢያቋርጥም የባዮኬሚካል መሐንዲስነት ትምህርቱን ይከታተል የነበረ ነው። ያ ከሆነ አሁን የሚሰሩበትን የቴክኖሎጂውን ዘርፍ ወጣቶቹ ለምን መረጡት?
5: ያው ከትምህርት አኳያ እንጂ ያንን ትምህርት እንወስድ የነበረው ያው ኢንተረስታችን መጀመሪያም ቴክ ላይ ነበረ። ቴክ ላይ ከድሮም ጀምሮ ቁጭ ብለን ያው ከቴክ ጋር ነው አብዛኛውን ያደግነው። ከኮምፒውተር ጋርም ስለነበረ ሶሻል ናቹራል እየተባለ ሲመረጥ ነው ወደዛ ላይፍ ፓዙን የወሰደን እንጂ መጀመሪያም ቴክ ላይ ነበረ ኢንተረስታችን።
4: የዲጂታል ቴክኖሎጂን የችግር መፍቻ ለማድረግ እነ ብሩክ በጀመሩት ጉዞ በገንዘብ እጥረት፣ በዲጂታል የክፍያ ስርዓቶችና በተጠቃሚዎች ግንዛቤ ላይ ተግዳሮቶች ገጥመዋቸው እንደነበር ገልጿል። እነዚህን ችግሮች ተሻግረው ለወደፊቱ በሀገር አቀፍ ደረጃ በተለይ የንግድ ስራዎችን ለማሻሻል የሚረዱ ዲጂታል መድረኮችን የመስራት እቅድ አላቸው። ለዚህም በገንዘብ አቅም ያላቸው አጋሮች አብረዋቸው ቢሰሩ የበለጠ ውጤታማ ስራ እንደሚሰሩ ብሩክ ገልጿል።
5: ዋነኝነት የኢትዮጵያን የቢዝነስ ኢንዱስትሪውን ዲጂታላይዝ አድርገን ወጣቱም ቢዝነስ ኦነሮችም ዲጂታላይዜሽኑን ተጠቅመው ቢዝነሳቸውን ማሳደግና ለወጣቱም ደግሞ ኤክስትራ ገንዘብ የሚያገኙበትን መንገድ እየፈለግን እኛም ወጣት ስለሆነን ያ ስትራግል ስላለፍ ነው አትሊስት እኛ ለሀገራችን ይህንን ማበርከት እንችላለን ብለን አስበን እየሰራን ነው። ያው መለከት ቴክኖሎጂ በደንብ የሚሰራ ምክንያቱም ከሌላው ቴክ ካምፓኒ ለየት የሚያደርገው የተሰጠውን አይደለም የሚሰራው ሞር ኦፍ ሪያሊስቲክ የሆነ የቢዝነስ ሞዴሎችን እየሰራ ለከተማውም ለሀገሩም ማቅረብ የሚችል ትልቅ ቴክ ካምፓኒ ነው የሚሆነው ወደፊት። እንግዲህ ያው ከኛ ጋር መስራት የሚፈልግ ሰው ካለ ደግሞ በጣም ደስ እያለ እንቀበላለን። በፓርትነርሺፕም ቢሆን በሰርቪስም ደረጃም ቢሆን ዊ አር ኦፕን።
4: አድማጮች፣ የዛሬው የሳይንስና ቴክኖሎጂ ዝግጅት በዚህ ተጠናቋል። ከዝግጅቱ ጋር ፀሐይ ጫኔ አብሬያችሁ ነበርኩ። መልካም ጊዜ።
0: ለዝግጅቱ ፀሐይ ጫኔን አመሰግናለሁ። አሁን በቀሩን ጥቂት ደቂቃዎች የማጠቃለያ ዜና ላስደምጣችሁ። ራሱን የሊቢያ የመረጋጋት መንግስት ብሎ የሚጠራው የምስራቅ ሊቢያ ስብስብ የኢትዮጵያ፣ ሶማሊያ፣ ኤርትራና የሱዳን ዜጎች ሊቢያ እንዳይገቡ አገደ። የጦር አበጋዝ ኸሊፋ ሐፍጣር የሚመሩት ስብስብ ትናንት ባወጣው መግለጫ የአራቱ ሀገራት ዜጎች በየብስ በአየርም ሆነ በባህር የሊቢያን ግዛት መርገጥ አይፈቀድላቸውም ብሏል። አውሮፓን ያስጨነቀው የሙቀት ማዕበል የሰዎች ሕይወት እያጠፋ የትምህርት ሂደትና የሥራ እንቅስቃሴም እያስተጓጎለ ነው። አለቅ ጤናረው ሙቀት ያንገበገባቸው አንዳንድ ሰዎች ዘለው ወንዝ ውስጥ እየገቡ ሞተዋል። መንግሥታት ትምህርት ቤቶቻቸውን ለመዝጋት የሥራ ጊዜና ስፍራን ለመቀየር ተገድደዋል። የዓለም የአቶሚክ ተቆጣጣሪ ድርጅት የኢራን የኒውክሌር ተቋማትን በቅርቡ እንደሚፈትሽ አስታወቀ። ኢራን ግን የኒውክሌር ጉዳይ የሚነሳው ከዩናይትድ ስቴትስ ጋር ያደረገችው ስምምነት ገቢራውነት ሲረጋገጥ ብቻ ነው ብላለች። እስራኤል ደቡባዊ ሊባኖስን ለቃ እንደማትወጣም በድጋሚ አስታውቃለች። ውድ አድማጮች፣ እንግዲህ የዛሬው ስርጭታችን በዚሁ አብቅቷል። ከስርጭቱ ጋር አብሬያችሁ የቆየሁት እኔ ዮሐንስ ገብረ እግዚአብሔር ነበርኩ። እስከ ነገ በሰላም እደሩም።